የባ ሚሁን የተከቸት ተድመገ ጎብየስ የተከቸት የባ ሚሁን ነከተባይ ንዋንቴ የተከቸት የባ ሚሁን ጎብየስ ንዋተ ንጎዋ ሀኑትበስ የባ ሚሁን ሀማሀመበግንቤ